የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ግንቦት 25 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ግብዣ ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ጥልቅ የሲኖዶሳዊነት ይዘት እንዳለው መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊካዊት ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ግብዣ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ የተልእኮ ማኅበራት ተወካዮችን በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር ቤተ ክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ጋብዘው በሰሜን አሜሪካ ጳጳሳዊ የተልእኮ ማኅበራትን በብሔራዊ ደረጃ ለረጅም ጊዜ በዳይሬክተርነት የመሩት እና የእምነት የተስፋና የፍቅር ብርሃን በመባል የሚታወቁት የሊቀ ጳጳስ ፋልተንሺን ብፅዕና በመጪው መስከረም ወር እንደሚታወጅ ተናግረዋል። እያንዳንዱ ካቶሊካዊ ማኅበረሰብ በዓለም የተልእኮ እሁድ በመሳተፍ ለመጀመሪያው የስብከተ ወንጌል አገልግሎትና ለወጣት ቤተ ክርስቲያናት በሚደረጉ የሚስዮናዊነት ጥረቶች ጸሎት በማቅረብ መንፈሳዊና ቁሳዊ መሥዋዕቶችን እንዲያቀርቡ ተጋብዟል ሲሉ ሰኞ ግንቦት 24 2018 ዓ.ም በቫቲካን በተካሄደው ጳጳሳዊ የተልእኮ ማኅበራት ጠቅላላ ጉባኤ ላይ ለተሳተፉት ሰላምታ ባቀረቡበት ወቅት ገልጸዋል። የማኅበራቱን የቆየ ታሪክ በመቃኘት ለብዙ አስርት ዓመታት ለቤተ ክርስቲያንና ለመላው ዓለም ያበረከቱትን አስተዋጽኦ በማስታወስ ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በያዝነው የጎርጎሮሳውያኑ 2026 ዓመተ ምሕረት ማኅበራቱ በርካታ የሚስዮናዊነት በዓላትን የሚያከብሩ መሆኑን አስታውሰው በተለይም የተቋቋመበትን መቶኛ ዓመት ክብረ በዓል በቀድሞ ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ጥያቄ መሠረት የጥቅምት ወር የዓለም የተልእኮ እሁድ የሚከበርበት መሆኑን አስታውቀዋል። ይህ ዕለት ላለፉት መቶ ዓመታት ለጸሎት ለአስተንትኖና ለቤተ ክርስቲያን የወንጌል ተልእኮ አገልግሎት አስተዋጽኦን ለማበረከት የተወሰነ በተለይም የስብከተ ወንጌል

30 በላይ ለሚሆኑ አዳዲስ ቤተ ክርስቲያናት ምስረታ አስፈላጊ እርዳታ ማድረግ እንደሚቻል ገልጸው ይህም የቤተ ክርስቲያን መሰረተ ልማቶችን ለማቋቋምና ልዩ ልዩ ሚስዮናዊ ተነሳሽነቶችን ለመደገፍ እንደሚረዳ ገልጸዋል። በተጨማሪም ገንዘቡ በሮም ውስጥ በቀጣይነት ካህናት እያዘጋጁ የሚገኙ 5 ኮሌጆችንና ለትምህርት ወደ ሮም የሚመጡትንና ትምህርታቸውን ከጨረሱ በኋላ ለሚመለሱት የሀገራቱ ቤተ ክርስቲያናት ውድ ሀብቶች የሆኑ ካህናትን፣ ገዳማውያንና ገዳማውያትን የሚደግፍ መሆኑን አስታውሰዋል። በኢየሱስ ክርስቶስ አንድ መሆን በተልእኮ መተባበር የሚለውን የዘንድሮውን የዓለም የተልእኮ እሁድ ጭብጥ ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የምእመናንን አንድነት የሚያጎላና የዚህን ዓለም አቀፍ ክብረ በዓል 100ኛ ዓመት የሚገልጽ መሆኑን አስታውሰዋል። ጭብጡ ሁሉም የቤተ ክርስቲያን አባላት በኢየሱስ ክርስቶስ ጠንካራ ኅብረት እንዲኖራቸውና በመለኮታዊ የፍቅር ተልእኮ ውስጥ ወደ ሙሉ አንድነት እንዲመጡ የሚጋብዝና ኢየሱስ ክርስቶስ ከሕማማቱ በፊት ወደ አባቱ ዘንድ ባቀረበው ጸሎቱ ውስጥ የገለጸውን ጥልቅ ፍላጎት የሚያንጸባርቅ ነው ብለዋል። በዚህ ዓመት ጭብጥ ውስጥ የተገለጹ ሐሳቦችን የጠቀሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚመጡት ዓመታት ውስጥ በቤተ ክርስቲያን ውስጥ የሚስዮናዊነት ተሐድሶ ጥሪ መኖሩን በአእምሯቸው እንዲይዙ፣ በኢየሱስ ክርስቶስ ላይ ያተኮረ ሚስዮናዊ አንድነትና ኅብረት እውነተኛ መንፈሳዊነት እንዲኖርና በምእመናን መካከል የሚደረጉ እንቅስቃሴዎችን እንዲያስተዋውቁ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም በሰሜን አሜሪካ የጳጳሳዊ ተልእኮ ማኅበራት ታዋቂ ዳይሬክተር የነበሩት ሊቀ ጳጳስ አቡነ ፋልተንጄሽን በመስከረም 14/2019 ዓ.ም በሚዙሪ ግዛት ሴንት ሉዊስ ብፅዕናቸው የሚታወጅ መሆኑን ተናግረው ሊቀ ጳጳስ ብፁዕ አቡነ ሺን ለአስርተ ዓመታት በሬዲዮና በቴሌቪዥን ሚዲያዎች የሰጡት የወንጌል አገልግሎት የእምነት የተስፋና የፍቅር ብርሃን እንደነበር አስታውሰው ለአገልግሎታቸውም ምስክር እንደሆኑ ተናግረዋል። ማኅበራቱ በአገራትና በሕዝቦች መካከል መለያየት፣ ጦርነትና ግጭት በበዛበት ዓለም ውስጥ ለሚሰጡ ልዩ የወንጌል አገልግሎት አጽንኦት ሰጥተው በዚህም ረገድ ጳጳሳዊ የተልእኮ ማኅበር በተለይም በጥላቻና በአመፅ በተጎዱ አካባቢዎች የእምነት ብርሃንና ክርስቲያናዊ በጎነት በዓለም ዙሪያ ላሉ ሕፃናት በማድረስ ለሚያበረክተው ውድ ተልእኮ ምስጋናቸውን አቅርበዋል። የዚህ ማኅበር እርዳታ ተቋዳሽ ያልሆኑ በርካታ ቦታዎች መኖራቸውን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘራ ክህነት ትምህርት ቤት ጀማሪዎች ለሰብአዊ መንፈሳዊና ሐዋርያዊ ዝግጅቶች የሚያስፈልጋቸውን ድጋፍ እንደማያገኙ አስረድተው በጳጳሳዊ የተልእኮ ማኅበራት የሚስዮናዊነት ሥራ ላይ የሚሳተፉትን በሙሉ ለእግዚአብሔር እናት የተልእኮ ንግሥትና የሚስዮናዊ ቅዱሳን ሁሉ እናት እመቤታችን ቅድስት ድንግል ማርያም አማላጅነት በአደራ በመስጠት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ጥልቅ የሲኖዶሳዊነት ይዘት እንዳለው ተገለጸ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ጠቅላላ ጉባኤያቸውን በማካሄድ ላይ ለሚገኙት የስዊዘርላንድ ብፁዓን ጳጳሳት ግንቦት 24/2018 ዓ.ም የቪዲዮ መልእክት ልከዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ግንቦት 17/2018 ዓ.ም ይፋ ባደረጉት የሰው ልጅ ታላቅነት በሚለው የመጀመሪያ ሐዋርያዊ መልእክታቸው ላይ በማሰላሰል በላኩት የቪዲዮ መልእክት ሰነዱ መዋቅራችንን፣ የአሰራር መንገዳችንንና የስብከተ ወንጌል አቀራረባችንን በሚገባ እንድናጤን ይጠይቀናል ሲሉ ገልጸዋል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ጠቅላላ ጉባኤያቸውን በኢንሲደልን ገዳም በማካሄድ ላይ ለሚገኙ የስዊዘርላንድ ብፁዓን ጳጳሳት ግንቦት 24/2018 ዓ.ም የቪዲዮ መልእክት ልከዋል። ብፁዕ ካርዲናል ሚካኤል ቸርኒ በመልእክታቸው ላይ እንደገለጹት እነዚያ ጥረቶች ከሰው ሠራሽ አስተውሎት ጳጳሳዊ ኮሚሽንና የሰው ልጅ ታላቅነት ከተሰኘው የርዕሰ ሊቃነ ጳጳሳት ሐዋርያዊ መልእክት ጋር የተያያዙ ናቸው ሲሉ አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ ለስዊዘርላንድ ብፁዓን ጳጳሳት ጉባኤ የላኩት መልእክት የሰው ልጅ ታላቅነት በሚለው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ላይ ያተኮረ ሲሆን ቅዱስነታቸው በቅርቡ ያቋቋሙትንና ከሰው ሠራሽ አስተውሎት ጋር የተያያዙ ጉዳዮችን እንዲከታተል አደራ በተሰጠው ጳጳሳዊ ኮሚሽን ላይ አጽንኦት ሰጥተዋል። ከጅምሩ እጅግ አስፈላጊ ጥያቄ ቀርቦልናል ያሉት ብፁዕ ካርዲናል ሚካኤል ቸርኒ አዲሱ ጳጳሳዊ ኮሚሽን በየአገራቱ ከሚገኙ ቤተ ክርስቲያናት ጋር ወደ ውይይት እንዴት መግባት እንደሚችልና አብሯቸው በመጓዝ ዛሬ የሰዎች ሠራሽ አስተውሎት የሚያነሳቸውን ተግዳሮቶች በመፍታትና ግንዛቤን በማስጨበጥ እንዴት መደገፍ ይችላል የሚሉ ጥያቄዎች እንደሚገኙበት ተናግረዋል።
ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ካስተማሩኝ ታላላቅ ትምህርቶች አንዱ እውነትን አትፍሩ የሚል ነው ያሉት ብፁዕ ካርዲናል ሚካኤል ቸርኒ በቤተ

ክርስቲያን ውስጥ የታቀፉ በርካታ ምዕመናንን ጨምሮ ሁላችንም ከእውነታው መዳን ወይም አንዳንድ ጊዜ ከእውነታው መራቅ ምን ያህል ከባድ ፈተና መሆኑን ተረድተናል ሲሉ ጠይቀው፣ የቅዱስነታቸው ሐዋርያዊ መልእክት ከእውነታው ጋር መሳተፍን በትክክል ይጠይቀናል ሲሉ አስረድተዋል። የሰው ልጅ ታላቅነት የሚለው የቅዱስነታቸው ሐዋርያዊ መልእክት የቤተ ክርስቲያኒቱ ማኅበራዊ አስተምሮ ታላላቅ መሠረቶችንና መርሆችን በሚገባ በማረጋገጥ ሰብአዊነታችንን አደጋ ላይ የሚጥሉ ወይም ለሰው ልጅ እድገት ከባድ እንቅፋቶች ከሚሆኑና ከሰው ሠራሽ አስተውሎት ጋር የተያያዙት ብቻ ሳይሆን ሌሎች በርካታ ተግዳሮቶችን እንድንገነዘብ፣ እንድንረዳ፣ እንድንተረጉም፣ እንድንለይና በመጨረሻም እንድንጋፈጥ ያግዘናል ሲሉ አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በመቀጠልም የሰው ልጅ ታላቅነት የሚለው ሐዋርያዊ መልእክት ቤተ ክርስቲያን ሲኖዶሳዊነትን በተጨባጭ እንድትኖር ይጋብዛል ብለው፣ ይህ ሲኖዶሳዊነት ቤተ ክርስቲያኒቱ ውስጣዊ ጥያቄዎች ላይ ብቻ ያተኮረ ሳይሆን ነገር ግን አልፎ አልፎ ከሚያስጨንቁን የዛሬዎቹና የነገዎቹ እውነታዎች ሳንርቅ በድፍረትና በተስፋ ከሌሎች ጋር በኅብረት እንድንጓዝ የሚጠይቀን ነው ሲሉ አስረድተዋል። የሰው ልጅ ታላቅነት ሐዋርያዊ መልእክት ሁሉንም የሚያካትትና የሚቀበል በመሆኑ እጅግ ጥልቅ ነው ያሉት ብፁዕ ካርዲናል ሚካኤል ቸርኒ፣ ማንም ሰው የራሱን ድርሻ ለመወጣት ደካማ እንዳልሆነ ሁሉ ዓለምን የሚያጋጥሙ ተግዳሮቶችን መሸከም የሚችለው ከሌሎች ጋር በመተባበር ነው ብለዋል። በስዊዘርላንድ ካቶሊካዊት ቤተ ክርስቲያን የአስተዳደር ሞዴል ላይ ያሰላሰለው የተቀናጀ የሰው ልጅ ልማት ማስተባበሪያ ጽሕፈት ቤቱ የስዊዘርላንድ ብፁዓን ጳጳሳት በሌሎች በርካታ አገሮች ውስጥም መሠረታዊ በሆኑ ጥያቄዎች ውስጥ ዜጎችን የሚያካትት ቀጥተኛ የዲሞክራሲ ሥርዓትን የመጠቀም ጸጋ እንዳላቸው ገልጸው፣ አሁን ባለው ሁኔታ አኳያ ቤተ ክርስቲያን ለአገራችሁና ለተለያዩ ተቃውሞቿ መልካም አስተዳደር ልዩ አስተዋጽኦ እንድታደርግ ተጠርታለች ሲሉ አስገንዝበዋል። በሰው ሠራሽ አስተውሎት ዘመን የሰው ልጅ ጥበቃ የሚለውን የሐዋርያዊ መልእክቱ ንዑስ ርዕስ ያብራሩት ብፁዕ ካርዲናል ሚካኤል ቸርኒ በተጨማሪም አንድ ሰው እነዚህን ባህላዊ ቅርሶች ናቸው ቢልም ለወንጌል አገልግሎት፣ ለሐዋርያዊ ድጋፍ፣ ለእርቅና በቤተ ክርስቲያኗ ሕይወት በተጨባጭ ለመሳተፍ እንኳን ጥልቅ ፍላጎቶች መኖራቸውን እንገነዘባለን ሲሉ ተናግረዋል። የቅዱስነታቸው አዲሱ ሐዋርያዊ መልእክት ብፁዓን ጳጳሳት፣ ካህናትና ሐዋርያዊ ሠራተኞችም ጭምር እውነተኛ የሕሊና ምርመራ እንድናደርግ ይጋብዘናል ሲሉ ተናግረው፣ ጥያቄዎቹ ለወንጌል አገልግሎት አስፈላጊ በመሆናቸው ለቅርንጫፎቻችን፣ ለአሰራራችንና እንደ ቤተ ክርስቲያን ከሌሎች ዓለማዊ እውነታዎች ጎን ለጎን በታሪክ መካከል የምንጓዝባቸው መንገዶች በመሆናቸው በራሳችንም ተግባራዊ መሆን አለባቸው ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 25 2018 ዓ ም ዝግጅታችን ነው።

0: ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘ ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው የፖለቲካ ሥልጣን በሚል ርዕስ በቀረበ አብይ ርዕስ ስር በንቃተ ሕሊና ላይ ተመስርቶ የመቃወም መብት በሚል ንዑስ ርዕስ የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ምጋብዛችሁ። እኔው የዚሁ ዝግጅት አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
1: በንቃተ ሕሊና ላይ ተመስርተው የመቃወም መብት። የመንግሥት ባለሥልጣናት የሚያወጧቸው ሕጎች ግብረ ገባዊ ሥርዓትን፣ መሠረታዊ ሰብአዊ መብቶችን ወይም የወንጌል ትምህርትን የሚጻረሩ ከሆነ ዜጎች እነዚህን ሕጎች ለመቀበል በሕሊና አይገደዱም። ፍትሐዊ ያልሆኑ ሕጎች ግብረ ገባዊ አመለካከት ባላቸው ቅን ሰዎች ሕሊና ላይ ከባድ ችግር ያስከትላሉ። ስለዚህ ከግብረ ገብ አኳያ መጥፎ በሚባሉ ተግባራት እንዲተባበሩ ሲጠየቁ እምቢ ማለት አለባቸው። ይህ እምቢታ ግብረ ገብ የግዴታ ከመሆኑን ባሻገር የፍትሐ ብሔር ሕግ ራሱ ሊያውቀውና ሊጠብቀው የሚገባ መሠረታዊ ሰብአዊ መብት ነው። በንቃተ ሕሊና ላይ ተመስርተው ለሕግ ተገዢ የማይሆኑ ሰዎች ከሕጋዊ ቅጣት ብቻ ሳይሆን በሕግ፣ በሥነ ሥርዓት፣ በፋይናንስና በሙያ ደረጃ ከሚደርስባቸው ማንኛውም አይነት አሉታዊ ውጤት መጠበቅ ይኖርባቸዋል። በፍትሐ ብሔር ሕግ የተፈቀዱ ቢሆኑም እንኳን የእግዚአብሔርን ትእዛዝ የሚጻረሩ ተግባራት ለደንቡ ያህል እንኳን ለመተባበር ከባድ የሕሊና ግዴታ ነው። እንዲሁ አይነቱ ትብብር ከቶኑ የሚደግፍ ማንም የለም። የሌሎችን ነጻነት አያስከብርም። አስቀድሞ በፍትሐ ብሔር ውስጥ የነበረ ነው ሊባልም አይችልም። ስለተወሰደው እርምጃ ከግብረ ገባዊ ኃላፊነት የሚያመልጥ ሰው የለም። በዚህ ኃላፊነት መሠረትም እግዚአብሔር ራሱ ፍርዱን ይሰጣል ይለናል ወደ ሮም ሰዎች ምዕራፍ 2 ቁጥር 6 ወደ ሮም ሰዎች ምዕራፍ 14 ቁጥር 12 ላይ እንደተገለጸው። የመቃወም መብት የተፈጥሮ ሕግ የመደበኛ ሕግ መሠረትና ወሳኝ መሆኑን ማወቅ የተፈጥሮን ሕግ መሠረታዊ መርሆች ክፉኛ ወይም በተደጋጋሚ ለሚጥስ ባለሥልጣን አልታዘዝም ማለት ሕጋዊ መሆኑን ያሳያል። ቅዱስ ቶማስ አኳይናስ እንደ ጻፈው ከሆነ አንድ ሰው የመታዘዝ ግዴታ ያለበት የፍትሕ ሥርዓቱ በሚጠይቀው መሠረት ነው። ስለዚህ የተፈጥሮ ሕግ ለመቃወም መብት መሠረት ነው። ይህ መብት ለመጠቀም ብዙ የተለያዩ ተጨባጭ መንገዶች ሊኖሩ ይችላሉ። ዓላማዎቹ የተለያዩ ናቸው። ዓላማው ከፊል ለውጥ ለማግኘት፣ ለምሳሌ አንዳንድ ሕጎችን ለመለወጥ ወይም ሁኔታው ከሥር መሠረቱ እንዲለወጥ ለመታገል ሊሆን ቢችልም ባለሥልጣናትን መቃወም ነገሮችን በሌላ አቅጣጫ የማየትን አስፈላጊነት ማረጋገጥ ነው። የቤተ ክርስቲያን ማኅበራዊ አስተምሮ የመቃወም መብትን ስለ መጠቀም ያሉትን መመዘኛዎች ያመለክታል። የሚከተሉት ሁኔታዎች ሁሉ ካልተሟሉ በቀር የፖለቲካ ሥልጣንን ጭቆና ለመቃወም የትጥቅ ትግል ማካሄድ ተገቢ አይደለም። ተራ ቁጥር 1 የተረጋገጠ ከባድና የዘለቀ የመሠረታዊ መብቶች ጥሰት መኖር አለበት። ሁለተኛ፣ ችግሩን ለመቅረፍ ሌሎች ዘዴዎች ሁሉ ሊሟጠጡ ይገባል። ቁጥር 3 ተቃውሞ የባሰ ብጥብጥ የማይቀሰቅስ መሆን አለበት። ቁጥር 4 ትግሉ ለመሳካቱ ብርቱ ተስፋ ሊኖር ይገባል። ተራ ቁጥር 5 ከዚህ የተሻለ ሌላ መፍትሄ አለመኖሩ መገለጥ አለበት። የትጥቅ መንገድ መከተል መሠረታዊ ሰብአዊ መብቶችን ክፉኛ የሚጎዳና የአገርን የጋራ ጥቅም አደጋ ላይ የሚጥል ግልጽ የሆነና ስር የሰደደ የጭቆና አገዛዝን ለመገርሰስ እንደ መጨረሻው መፍትሄ ሊታይ በፍጹም አይችልም። ዛሬ የሁከትን መንገድ መከተል የሚያመጣው አደጋ አስከፊነቱ ሲታይ ለግብረ ገብ መህሮች ይበልጥ የተስማማውና የስኬት እድሉ ከሌላው ያላነሰውን ሰላማዊ ተቃውሞ በማንኛውም መልኩ ተመራጭ ያደርገዋል። ሰ መቅጣት የጋራ ጥቅምን ለማስጠበቅ ሲባል ህጋዊ የመንግስት ባለስልጣናት እንደተፈጸመ የወንጀል ክብደት አይቶ ቅጣት የመበየን መብቱና ግዴታዎችን መጠቀም አለበት። መንግስት ሰብአዊ መብቶችንና መሰረታዊ የሲቪል ህይወቶችን ደንቦችን የሚጎዳ ባህሪያትን የመግታትና በቅጣት አማካይነት በወንጀል ተግባር የተፈጠረውን የስርዓት ቀውስ የማደስ ድርብ ኃላፊነት አላቸው። በህግ አግባብ በሚመራ መንግስት ቅጣት የመወሰን ስልጣን በትክክል የተሰጠው ለፍርድ ቤቶች ብቻ ነው። በሕግ አውጪ፣ በሕግ አስፈጻሚና በሕግ ተርጓሚ አካላት መካከል ያሉትን ተገቢ ግንኙነቶች የሚወስኑ የዘመናዊ መንግስታት ሕግ መንግስታት ለሕግ ተርጓሚ አካላት አስፈላጊው ነጻነት መኖሩን ያረጋግጣሉ። የቅጣት ዓላማ የሕዝብን ጸጥታና የግለሰቦችን ደህንነት ለመጠበቅ ብቻ አይደለም፤ የወንጀለኛውን ባህሪ የማረም መሳሪያም ናቸው። ይህ ወንጀልን የማረም ተግባር ወንጀል የፈጸመ ወገን ቅጣቱ በፍቃደኝነት የሚቀበልበት የሞራል ካሳ ዋጋውንም ይይዛል። እዚህ ላይ ሁለት ዓላማ አለ። አንዱ በደለኛውን ሰው ከህብረተሰቡ ጋር መልሶ ለማቀላቀል ሲሆን፣ ሁለተኛው በተፈጸመው ወንጀል ምክንያት የተበላሸውን ማኅበራዊ ግንኙነት ለማደስ የሚያስችል አስታራቂ ፍትሕ ለመጠበቅ ነው። በዚህ ረገድ የወህኒ ቤቶች ኃላፊዎች የሚጠበቅባቸው ተግባር ይህ ሥራ ካለው ሃይማኖታዊ ገጽታ ብቻ ሳይሆን የእስረኞችን ክብር ከመጠበቅ አንጻርም ወሳኝነት ያለው ነው። መጥፎ አጋጣሚ ሆኖ እስረኞች የእስራት ጊዜያቸውን የሚያሳልፉባቸው ሁኔታዎች ሁልጊዜ ክብራቸውን የሚያስጠብቁ አይደሉም። ብዙውን ጊዜ ወህኒ ቤቶች አዲስ ወንጀሎች የሚፈጸሙባቸው ቦታዎች ይሆናሉ። ይሁን እንጂ የወህኒ ቤቶች አካባቢ ለማኅበራዊ ጉዳዮች ያለውን ክርስቲያናዊ ስሜት ለመመስከር ጥሩ አጋጣሚ ናቸው። ታስሬ ነበር ጠይቃችሁኛልን ተብለው እንደተጻፈው ነው የማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 36 ላይ እንደተገለጸው። በባህሪው ሁልጊዜ ግላዊ የሆነውን የወንጀል ድርጊት የፈጸመውን ሰው ተጠያቂ የማድረግ ሥራ የሚሰሩ አካላት እውነትን በጥንቃቄ ለመፈተሽ ጥረት ማድረግ አለባቸው። ተግባራቸውንም ለሰው ክብርና መብት በመስጠት ማከናወን ይኖርባቸዋል። ይህም የወንጀለኛውንና የንጹሐኑን ሰው መብቶች ማረጋገጥ ማለት ነው። መጀመሪያ ወንጀሉ ካልተረጋገጠ በቀር ቅጣት መወሰን አይቻልም የሚለውን ሕጋዊ መርሆ ማስታወስ ያስፈልጋል። ከባድ ወንጀል በተፈጸመበት ሁኔታ እንኳን ምርመራ ሲካሄድ ሰውን ማሰቃየት እንዳይኖር በብርቱ ጥንቃቄ ቁጥጥር መደረግም ይኖርበታል። የክርስቶስ ደቀ መዝሙር እነዚህን ተገቢነት የሌላቸውን የሰው ክብር በአሰቃዩም በተሰቃዩም የሚዋረድበትን ዘዴዎች ከመጠቀም ይታቀባል። ሰብአዊ መብቶችን የሚመለከቱ ዓለም አቀፍ የፍትሕ ሥርዓቶችን በትክክል እንደሚያመለክቱት ሰውን ማሰቃየት ክልክል ነው። ይህም በማንኛውም ሁኔታ ሊታለፍ የማይችል መርሆ ነው። እንደዚሁም ለፍርድ ቤት የሚሆን ጠቃሚ መረጃ ለማግኘት ሲባል ብቻ ሰውን ማሰር ክልክል ነው። ከዚህም በተጨማሪ ፍርድ በአፋጣኝ መሰጠት አለበት። ያለአግባብ የፍርድ ሂደትን ማራዘም ለዜጎች በጣም ከባድና የባሰ በደል መሆኑን ማረጋገጥ ያስፈልጋል። የፍርድ ቤት ባለሥልጣናትን በምርመራ ሂደት ተከሳሾች ምስጢር ለመጠበቅ ያለውን መብት ላለመጋፋትና እስካልተፈረደበት ድረስ ንጹሕ ነኝ የማለትን መርሆ ላለመጣስ ብርቱ ጥንቃቄ ማድረግ ይጠበቅባቸዋል። ዳኞች እንኳን ስህተት ስለሚሰሩ ሕጉ በፍርድ ሂደት ለተፈጸመ ስህተት ለሰለባዎቹ ተገቢ መካሻ የሚሰጥ መሆን አለበት። በኅብረተሰብ ዘንድ ሕጋዊ መከላከያ ተብሎ ቢታይም የሞት ቅጣትን የሚቃወም የሕዝብ አስተሳሰብ እያደገ መምጣቱ ለቤተ ክርስቲያን የተስፋ ምልክት ነው። በመሠረቱ ዘመናዊ ኅብረተሰብ ለወንጀለኞች የተሃድሶ ዕድል ሳይነፍቅ ወንጀለኞችንና ወንጀልን የሚቆጣጠርባቸው ውጤታማ ዘዴዎች አሉት። ይሁን እንጂ የወንጀለኛውን ማንነት ኃላፊነት ሙሉ በሙሉ ማረጋገጥ እንዳለ ሆኖ መደበኛው የቤተ ክርስቲያን አስተምሮ የሰዎችን ሕይወት ከአጥቂ ለመከላከል ብቻ መንገድ እስከሆነ ድረስ የሞት ቅጣትን ከግምት ውጪ አያደርገውም። ከጋራ ጥቅም ተጨባጭ ሁኔታ እንዲሁም ከሰው ልጅ ክብር ጋር የሚጣጣሙ በመሆናቸው ያለ ደም መፍሰስ ወንጀልን የመከላከልና የቅጣት ዘዴዎች ተመራጭነት አላቸው። በርካታ ሀገሮች የሞት ቅጣትን ለማስቀረት ወይም አፈጻጸሙን ለማዘግየት ማቀዳቸው ወንጀለኛውን መግደል ፍጹም አስፈላጊ የሚሆኑባቸው አጋጣሚዎች የሉም ባይባልም በጣም ትንሽ ለመሆናቸው ማረጋገጫ ነው። ብዙ ህዝብ የሞት ቅጣትን የጣለ መምጣቱና ቅጣቱንም ለማስቀረት ወይም ለመግታት የተለያዩ እቅዶች መኖራቸው ያደገ ለመጣው ግብረገባዊ ግንዛቤ አይነተኛ መገለጫ ነው።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
1: ክብራንና ክብራት አድማጮቻችን የቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ላይ በንቃተ ህሊና ላይ ተመስርቶ የመቃወም መብት በሚል አርዕስት የቀረበ ከአንቀጽ 399 እስከ አንቀጽ 405 ድረስ የነበረውን ጽሑፍ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክብራትና ክብራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና አመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የግንቦት 26 2018 ዓ.ም ምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የካቶሊክ ዩኒቨርሲቲዎች ተማሪዎችን ወደ ክርስቶስ መምራት አለባቸው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጥብቅ ይፋ ማድረጓ መገለጹን የሚያመለክት ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቶይል ጊዮርጊስ ከባልደረባይ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሁለተኛው የቫቲካን ጉባኤ ሰነዶች አጠቃላይ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በግንቦት 26 2018 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም በአማርኛው ስለ ቤተክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ የሚያወሳ ሰነድ ነው። በተሰኘው የሃይማኖት ሕግጋት ሰነድ አብይ አርዕስት ላይ ተንተርሰው ሥርዓት መግለጫ ውከላ በተሰኘ ንዑስ አርዕስት ላይ ያተኮረ የጠቅላላ ትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ወደ እናንተ አድማጮቻችን ከማድረሳችን በፊት በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ወደሚሄዱበት መንደር ቀረቡ። እርሱም አልፎ የሚሄድ መሰለ። እነርሱ ግን እኛ ጋር እደር፣ እየመሸ ነው፣ ቀኑም እያለቀ ነውና ሲሉ አጥብቀው ለመኑት። እርሱም ከእነርሱ ጋር ሊያድር ገባ። ከእነርሱም ጋር በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዐይናቸውም ተከፈተና አወቁት፣ እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሳለን ሲያናግረንና መጻሕፍትንም ሲያስረዳን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱንና ከእነርሱ ጋር የነበሩትንም በአንድነት ተሰብስበው አገኟቸው። እነርሱም ጌታ በእርግጥ ተነስቷል፣ ለስምዖንም ታይቷል ይሉ ነበር። የሉቃስ ወንጌል ምዕራፍ 24 ከቁጥር 28 እስከ 34 ላይ እንደ ተጠቀሰው። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

0: Cari fratelli e sorelle, buongiorno, benvenuti.
1: ውድ ወንድሞቼና እህቶቼ ከሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነው በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም ስለ ቤተክርስቲያን ሥርዓተ አምልኮ ሊቱርጊያ የሚያወሳ ሰነድ ነው። በዚህ ሰነድ ላይ የጀንበርነውን የጠቅላላይ ትምህርተ ክርስቶስ አስተምሮ ዛሬ በመቀጠል እንደ ሥርዓት መገለጫ ውከላ ባሉ አንዳንድ የቅዱስ አምልኮ ሥርዓቶች ላይ ለማሰላሰል ቆም ብለን እናሰላስላለን። ሁለተኛው የቫቲካን ጉባኤ ስለ ቤተ ክርስቲያን ሥርዓተ አምልኮ ሊቱርጊያ ንቅናቄ ጠቃሚ ሥራን በመጠቀም በጥንታዊቷ ቤተ ክርስቲያን ንቃተ ሕሊናና በአባቶች ትምህርት ውስጥ በጣም ሕያው እውነት እንደገና እንድናገኝ ረድቶናል። የክርስቲያን ሥርዓተ አምልኮ ሥርዓቶች የቅዱሳት ምስጢራት ውጫዊ መገለጫ የዘፈቀደ ስነ ሥርዓቶች ስብስብ አይደሉም። ነገር ግን መለኮታዊ ስጦታ የሚያደርሰን የቤተ ክርስቲያን አገናኝ ምስጢራት ናቸው። በዚህ ምክንያት የሁለተኛው የቫቲካን ጉባኤ በአምልኮ ሥርዓቶችና በጸሎት አማካኝነት በአምልኮ ሥርዓቶች ውስጥ የሚፈጸመውን ምስጢራዊ እምነት እንድንረዳ ይጋብዘናል። ሥርዓቱ የአምልኮ ሥርዓቱን ቅርጽ ይቀርጻልና በሱ አማካኝነት በሕይወታችን መንፈሳዊ ስሜታዊነት ይፈጥራል። ይህም በኢየሱስ ክርስቶስ በኩል የእግዚአብሔርን መገኘት እንድናጣጥም ያስችለናል። ይህ የሚሆነው እንግዳ ሆነን ወይም ዝም ብለን ተመልካቾች ሆነን በአምልኮ ሥርዓቱ ባንቀጥልም፣ ነገር ግን በሙሉ ሰውነታችን ወይም አካላችን፣ አእምሮአችንና ልቦናችን በዚህ ውስጥ በተሳተፍነው ውጤት ሊያስገኝልን የሚችለው። በዚህም ምክንያት የእግዚአብሔርን ቃል ለማዳመጥ፣ ለማመስገንና ለማምለክ የወንድማማችነትን መንፈስን ለመካፈልና በቤተ ክርስቲያን ውስጥ ኅብረት ለመፍጠር ተፈጥረናል። በአንድ እምነት የተሳሰርን ባለብዙ ገጽታ ጉባኤ መሆናችንን እንገነዘባለን። ሥርዓቱ በግልጽ በተገለጹ የምልክቶችና የጸሎት ቅድመ ተከተል ውስጥ ያሳትፈናል። ይህም አንዳንድ ጊዜ ከግለሰባዊ ሥራ ተነሳሽነት ዝንባሌያችን ጋር ሊጋጭ ይችላል። አመክንዮው ግን ነጻነትን በጽንሰ ሐሳቦች ውስጥ መጠቀም አይደለም። በተቃራኒው በዜማዎቹ ታላቅ ንጽህና ስነ ሥርዓቱ የጭንቀት እንቅስቃሴን ያቋርጣል፣ ወደ አስፈላጊ ነገር ይመልሰናል። በዚህም ምክንያት በምርታማ ስሌቶችና በሌላ የጊዜና የቦታ ተመክሮ የማይመራ ሌላ የድርጊት ገጽታን እናገኛለን። በአምልኮ ሥርዓቱ ውስጥ የልግስና መክንዮን እናገኛለን። ቆም ብለን ስንመለከት ልብ የሚያድስ ነገር እናገኛለን። መለኮታዊ ጸጋን እንዳለን እንገነዘባለን። መንፈስ ቅዱስ በሚኖርበት ስልተ ምት ውስጥ መኖርን እንማራለን። የአምልኮ ሥርዓቱ ሰዋሰው ከአምልኮ ሥርዓቱ ጋር በሚስማማ ምልክቶችና መገለጫዎች የተሸመነ ነው። በዚህ ውስጥ የሁለተኛው የቫቲካን ጉባኤ እንደሚለው የሰው ልጅ መቀደስ በሚታዩበት ምልክቶች ይገለጻልና ለእያንዳንዳቸው በሚስማማ መንገድ ይከናወናል ይለናል። የካቶሊክ ቤተ ክርስቲያን የትምህርተ ክርስቶስ አስተምሮ የእነዚህን ምልክቶች ዋጋ ይዳስሳል። በፍጥረት ሥራና በሰው ልጅ ባህል ውስጥ ያላቸው ጠቀሜታ በብሉይ ኪዳን ክስተቶች ውስጥ ግልጽ ሆኖ በክርስቶስ ማንነትና ሥራ ሙሉ በሙሉ ይገለጣል ይለናል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ቁጥር 1145 ላይ እንደተገለጸው የውሃ ምልክት ምሳሌያዊ ነው። ከፍጥረት አመጣት እስከ

ወቅት ስለተቀበልነው ስጦታና በክርስቶስ ውስጥ ላለው አዲስ ሕይወት ያለን ቁርጠኝነት ያለን ግንዛቤ እንደገና ይነቃቃል። በሁለተኛ ደረጃ ምልክቶች በመሠረታዊነት ተግባራዊ ባሕሪ አላቸው። ይህም በመጀመሪያ ደረጃ ተግባራት ናቸው። ቀላልና የተለመዱ እንደ ተንበርክኮ ሰላምታ መስጠት ወይም እንደ እያንዳንዱ ቅዱሳት ምስጢራት አካል ተግባራት ያሉ የበለጠ ተፈላጊዎች ናቸው። ከሁሉም በላይ ምልክቶች ልዩ የሆነ አፈጻጸምና ለውጥ የሚያመጣ ገጽታ አላቸው። ወደ ሚያዋህዳቸው ቁሳዊ አካልና ከእነርሱ ጋር ለሚገኙት የሚሆነው ስሜት ይፈጥራሉ። ልብንና አእምሮን የሚነኩና ትክክለኛ የቤተ ክርስቲያን ግንኙነቶችን ያነሳሳሉ። በላቲን ቋንቋ ደዚደሪዮ ደዚደር አርቪ በአማርኛው ምኞትና ፍቄ ነበር በተሰኘው በሐዋርያዊ መልእክታቸው ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በሮማኖ ጋርዲያን የተሰጡትን መግለጫ ሲያስተጋቡ የአምልኮ ሥርዓት የመጀመሪያው ተግባር ሰው እንደገና ምልክቶችን የማንበብ ችሎታ እንዲኖረው ማድረግ ነው ሲሉ ተናግረው እንደነበረ ይታወሳል። የአምልኮ ሥርዓቶቻችንን ውበት በማዳበርና በእውነተኛ ምስጢራዊነት በመሳተፍ በጥንቃቄና ያለ አድሎ በአምልኮ ሥርዓቶች እንድንማር መፍቀድ አለብን። ሕያውና ቅናተኛ የአምልኮ ሥርዓት ልምድ ከተገቢው ምስጢራዊ የትምህርተ ክርስቶስ አስተምሮ ጋር አብሮ ከእግዚአብሔር ጋር ለመገናኘት ያለንን ሁሉ ግልጽነት እንደገና ለማንቃት የሚያስችል ምርጡ ምንጭ ነው። ይህም በሥጋዊ አምልኮ ውስጥ ሊከሰት የሚችለው ሙሉውን ሰው መንፈስ ነፍስና አካልን በማሳተፍ ብቻ ነው ይለናል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደተገለጸው።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግንቦት 26 2018 ዓ.ም በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ዩኒቨርሲቲዎች ተማሪዎችን ወደ ክርስቶስ መምራት አለባቸው ማለታቸው ተገለጸ። የአሜሪካን የካቶሊክ ኮሌጅ ፕሬዝዳንቶችና ካህናት በቫቲካን ተቀብለው ሲያነጋግሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ትምህርት ቤቶች የመማር ፍቅርን ብቻ ሳይሆን ለክርስቶስ እውነት ጥልቅ ፍቅርንም ማዳበር እንዳለባቸው አክለው ገልጸዋል። ይህ ከሌለ ተማሪዎች እውነትን ለመለየትና ሕይወታቸውን በዚሁ መሰረት ለመቅረጽ ብዙም ዝግጁ እንደማይሆኑ አሳስበዋል። የካቶሊክ ትምህርት ቤቶች በተማሪዎች ውስጥ ለእውነት እውነተኛ ፍቅርን እና ምሁራዊ እውነትን ብቻ ሳይሆን ክርስቶስ ራሱ የሆነውን እውነት የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተጠቀሰው እንዲያውቁ ሰዎች እውነትን ለማወቅና ሕይወትን በዚሁ መሰረት ለማላመድ የሚያስፈልገውን ጥረት ለማድረግ ፍቃደኛ እንዲሆኑ ማድረግ ተገቢ ነው ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጠዋት ግንቦት 26 2018 ዓ.ም በሮም እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ትምህርታዊ ጉባኤ ላይ ከዩናይትድ ስቴትስ የተውጣጡ የካቶሊክ ኮሌጅ እና ዩኒቨርሲቲዎች ማህበር ልዑካን ቡድን ባነጋገሩበት ወቅት ይህንን ነጥብ ገልጸዋል። ቅዱስ አባታችን የካቶሊክ ተቋማት የተጠሩትና የክርስትና ራእይ እያንዳንዱን ስነ ስርዓት እና እያንዳንዱን መስተጋብር የሚሸፍን ሕያው አካባቢ እንዲሆኑ ነው ማለታቸውም ተገልጿል። በዩኒቨርሲቲዎች ፕሬዝዳንቶችና ዳይሬክተሮችን በማበረታታት እንደ እውነተኛ የክርስቶስ ደቀ መዛሙርት የእናንተ እውነተኛ ሕያው ወንጌልን በማስተላለፍ ረገድ በርግጥ ይረዳል። ይህም በአደራ የተሰጧቸውን ሰዎች ጌታን በእውነት እንዲያገኙና እውነት ብቻ ሊሰጥ የሚችለውን አንድነት ያለው ራእይ በካቶሊክ እምነት ውስጥ እንዲያገኙ እንድትረዱ ይጋብዛቸዋል ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳቱ ልባቸው በእውነት ውበትና በእግዚአብሔር በተፈጠረና በክርስቶስ በተዋጀ ሰው ልጅ ግርማ የበለጠ እንዲማረክ ያላቸውን ምኞት ገልጸዋል። ርዕሰ ሊቃነ ጳጳሳቱ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 25 በታተመው ማግኒፊ

0: አፍሪካ ሂዩማኒታስ የሰውን ልጅ በአርቲፊሻል ኢንተለጀንስ ዘመን ለመጠበቅ በሚለው ጳጳሳዊ መልእክት መሰረት በዛሬው ዓለም የካቶሊክ ትምህርት ወሳኝ ጠቀሜታን በተመለከተ ለአስተማሪዎቹ ሐሳብ አካፍለዋል። በመጀመሪያ የትምህርት ዓለም በአሁኑ ጊዜ እየጨመረ የመጣው የእውቀት መከፋፈል እየገጠመ መሆኑን አውስተዋል። በአንድ የተወሰነ የጥናት መስክ ባለሙያ የሆኑ ሰዎችን ማግኘት ቀላል ቢሆንም ከነዚህ ግለሰቦች ውስጥ ብዙዎቹ በሕይወታቸው ውስጥ አቅጣጫ ለማግኘት ይታገላሉና ብዙውን ጊዜ የተለያዩ የእውነት ዘርፎች ብቻ ሳይሆን የሕይወት የተለያየ ገጽታዎችና የሰው ልብ ውስጣዊ ምኞት አንድ ለማድረግ የሚያስችል ዓለም አቀፍ የእውነት አራይ የላቸውም ብለዋል። የካቶሊክ ትምህርት በዚህ ረገድ የሚጫወተው ሚና ልዩ ነው ሲሉ አክለው ገልጸዋል። ቅዱስ አባታችን ወጣት ወንዶችና ሴቶች በኮሌጅና ዩኒቨርሲቲዎች የሚማሩት የተወሰነ ዲግሪ ለማግኘት እንደሆነ ተገንዝበዋል። ብዙውን ጊዜ ወደፊት በሚመጡ የሥራ አመለካከቶች ተነሳስተው፣ ስለዚህ አስተማሪዎች እውነትን መፈለግ መውደድ፣ የሕይወትን ትርጉም ማሰላሰልና የእያንዳንዱን ሰው ክብር መገንዘብ እንዲችሉ የእውቀትን ፍላጎት የመምራት ክቡር ተግባራቸውን እንዲቀጥሉ አበረታተዋል። ርዕሰ ሊቃነ ጳጳሳቱ ይህ ቀላል ሥራ አይደለም ብለው አምነዋል። ነገር ግን ተማሪዎች ለክርስቶስ ለትምህርት ግንኙነታቸውና ሕይወታቸው ለመኖር ያላቸውን ፍቅር እንዲያገኙ መርዳት አስፈላጊ ነው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ የቅርብ ጊዜ የቴክኖሎጂ ግስጋሴዎች ለትምህርት ዓለም በርካታ ተግዳሮቶችን እንዴት እንደሚፈጥሩ አጽንኦት ሰጥተው ተናግረዋል። በዚህ ረገድ የአርቲፊሻል ኢንተለጀንስ በብዛት መጠቀም የተማሪዎችን ሥራ ለመገምገም አስቸጋሪ ያደርገዋል። ይህም አስተማሪዎች እንዲንከባከቧቸው በአደራ የተሰጧቸውን ሰዎች የተቀናጀ የሰው ልጅ እድገት ለማረጋገጥ ዘዴዎቻቸውን በፈጠራ ተግባራት እንዲያስተካክሉ ይጠይቃል። ይህ ለመምህራን የበለጠ ሥራ ቢጠይቅም በዚህ መልኩ ለወደፊት ትውልዶች ትምህርት በልግስና መዋል ንዋይ ፈሰስ ማድረግ ፈቃደኛ መሆን አለብን ብለዋል። ወጣት ወንዶችና ሴቶች በአዳዲስ ቴክኖሎጂዎች አወንታዊ በሆነ መልኩ መሳተፍ መማር በተመሳሳይ ጊዜ ያስፈልጋል ሲሉ አጽንኦት ሰጥተው የተናገሩ ሲሆን እግዚአብሔር የሰጣቸውን ክህሎቶችና ችሎታዎች የማመዛዘን በጥልቀት የማሰብና ዕውቀትን በትውስታ ላይ የማዋል ችሎታቸውን በማዳበር በዚህም የሚመጣውን ዓለም በኃላፊነት ስሜት እንዲቀርጹ ያዘጋጃቸዋል ብለዋል። ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ አክለው እንደገለጹት ከሆነ አስተማሪዎች የቤተ ክርስቲያኗን የወንጌላዊነት ተልእኮ መወጣታቸውን ሲቀጥሉ፣ ተማሪዎች በቤተ ክርስቲያናችሁ ውስጥ ሁልጊዜ ለቤተ ክርስቲያኗ በአደራ የተሰጠውን ጤናማ አስተምሮ ማግኘት እንደሚችሉ፣ ይህም ለሕይወታቸው ብቻ ሳይሆን ለአገሪቱ የወደፊት ዕጣ ፈንታ እውነተኛና ዘላቂ መሠረት ሆኖ ያገለግላል የሚለውን ተስፋቸውን ከገለጹ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ ፕሬዚደንትና ዋና ሥራ አስፈጻሚ የሆኑትን ማሪያ ሞንሴራት አልቫራዶን የቅድስት መንበር መገናኛ ጽሕፈት ቤት ተጠሪ አድርገው ሾመዋል። ይህም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረ የተሃድሶ ሂደትን የተከተለ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ ፕሬዚደንትና ዋና ሥራ አስፈጻሚ የሆኑትን ማሪያ ሞንሴራት አልቫራዶን ከጥቅምት 22 2019 ዓ.ም ጀምሮ ለቅድስት መንበር መገናኛ ጽሕፈት ቤት ተጠሪ አድርገው ሾመዋል። በሜክሲኮ ሲቲ የተወለዱት አልቫራዶ ከፍሎሪዳ ኢንተርናሽናል ዩኒቨርሲቲና ጆርጅ ዋሽንግተን ዩኒቨርሲቲ የአካደሚ ዲግሪዎችን አግኝተዋል። እንደ ጎርጎሮሳውያኑ ከ2009 እስከ 2023 ድረስ በቤኬት ፋንድ ፎር ሪሊጂየስ ሊበርቲ በተሰኘ ድርጅት ውስጥ የአመራር ቦታዎችን በመያዝ የሃይማኖት ነጻነትን ለመከላከልና ሰብአዊ ክብርን ለማስጠበቅ በተደረጉ ተነሳሽነቶች ውስጥ አገልግለዋል። እንደ ጎርጎሮሳውያኑ ከ2023 ጀምሮ በኢተርናል ወርልድ ቴሌቪዥን ኔትወርክ የመገናኛ ተቋም ውስጥ በቴሌቪዥን፣ በሬዲዮ፣ በህትመት፣ በዲጂታልና በማኅበራዊ ሚዲያዎች በኩል በሰባት ቋንቋዎች የሚዘጋጁ ዓለም አቀፍ መድረኮችን በበላይነትና በዋና ሥራ አስኪያጅነት መርተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ አልቫራዶን ለቅድስት መንበር መገናኛ ጽሕፈት ቤት በመሾም በቀድሞ ሩስ ሊቃነ ጳጳሳት ፍራንቺስኮስ የተጀመረውን የቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶች የታድሶ ሂደት ቀጥለዋል። ይህም በካቶሊካዊት ቤተ ክርስቲያን አገልግሎት ውስጥ ለወንድና ሴት ምእመናን የአመራርና የኃላፊነት ቦታዎች በአደራ መስጠትን የሚያሳይ ሲሆን ወይዘሮ አልቫራዶ የቅድስት መንበር መገናኛ ጽሕፈት ቤት ኃላፊ ሆነው የተሾሙ የመጀመሪያዋ ሴት ምእመን እንደሆኑ ታውቋል። ነፍሲር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቅድስት መንበር ስር በሚገኙ ከፍተኛ ጳጳሳዊ ጽሕፈት ቤቶች ውስጥ በጀመሩት የተሐድሶ መርሃ ግብር መሠረት እንደ ጎርጎሮሳውያኑ በሰኔ 27 2015 ዓመተ ምህረት የቫቲካን ዜናን፣ የቫቲካን ሬዲዮን፣ የሎዘርቫቶሬ ሮማኖ ጋዜጣን፣ የቫቲካን ሚዲያዎችን ማለትም የፎቶግራፍ፣ የድምፅና የቪዲዮ አገልግሎቶችን፣ መግለጫ ክፍልን፣ የቫቲካን ማተሚያ ቤትና የፊልም ማህደር ክፍልን በቅድስት መንበር መገናኛ ጽሕፈት ቤት እንዲመሩ ማድረጋቸው ይታወሳል። የቅድስት መንበር መገናኛ ጽሕፈት ቤት ከተጠቀሱት ቴክኖሎጂያዊ ተግባራት በተጨማሪ የቤተ ክርስቲያኒቱን እንቅስቃሴ በመገናኛ መስክ ውስጥ ስነ መለኮታዊና ሐዋርያዊ አገልግሎት ገጽታዎችን የሚያጎለብትና የሚያዳብር እንደሆነ ታውቋል። ወይዘሮ አልቫራዶ ከዚህ በፊት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ 2018 ዓመተ ምህረት ከፍተኛ ጳጳሳዊ ጽሕፈት ቤትን እንዲመሩ የሰየሟቸውን የመጀመሪያ ወንድ ምእመን ዶክተር ፓውሎ ሩፊንን እንደሚተኩ ታውቋል። ወይዘሮ አልቫራዶ ሹመታቸው ከታወቀ በኋላ በሰጡት መግለጫ ይህ ሹመት ያልጠበቁት ቢሆንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ የሐዋርያዊ አገልግሎት ሥልጣን የተቀበሉበት ወቅት በመሆኑ ላገለግላቸው ልባዊ ፍላጎት አለኝ ብለው ዶክተር ፓውሎ ሩፊኒ ባለፉት ዓመታት ላሳዩት አመራር አመሰግናለሁ፣ በሮምና በየትኛውም ቦታ ኢየሱስ ክርስቶስን ለዓለም ማቅረብን በወዳጅነትና በተስፋ የጽሕፈት ቤቱን አገልግሎት ማጠናከር እንደሚቀጥሉ እጠብቃለሁ ብለዋል። ዶክተር ፓውሎ ሩፊኒ ለቅድስት መንበር መገናኛ ጽሕፈት ቤት ሠራተኞች በላኩት ደብዳቤ ጽሕፈት ቤቱ በፍጥነት ከሚለዋወጠው የመገናኛ ዓለም ሳያቋርጥ የመጣጣም ግዴታ እንዳለው ገልጸው እንደ ተቋም ከተመሠረተበት ጊዜ ጀምሮ የሚመራቸው ይህ እንደሆነና አሁንም እንደሚመራቸው ገልጸው በዚህ ሰዓትና በጊዜ ሂደት የሚያድግ የኅብረትና የመገናኛ መሣሪያ ሆኖ መገኘት እንደሚገባ አሳስበዋል። ከወይዘሮ ሞንሴራት አልቫራዶ ጋር በሚገባ እንደሚተዋውቁ የገለጹት ዶክተር ፓውሎ ሩፊኒ በቤተ ክርስቲያን ውስጥ አንድ በሚያደርጋቸው በኅብረት መንፈስ ተቀራርበው እንደሚሰሩ ተናግረው በርካታ ቁጥር ላላቸው የጽሕፈት ቤቱ ሠራተኞችን ባስተላለፉት መልእክት ባለፉት 8 ዓመታት አብረው ላደረጉት ጉዞ አመስግነው የቅድስት መንበር መገናኛ ጽሕፈት ቤት ርዕሰ ሊቃነ ጳጳሳትን በአንድነትና በግልጽነት መንፈስ የማገልገል ተልእኮ እያደገ እንዲሄድ ለመርዳት በሚቀጥሉት ወራት ውስጥ ቀስ በቀስ ሽግግር ማድረግ መጀመራቸውን አስረድተዋል። በኢተርናል ወርልድ ቴሌቪዥን ኔትወርክ የመገናኛ ተቋም ውስጥ የቦርድ ሊቀመንበርና ዋና ሥራ አስኪያጅ የሆኑት አቶ ሚካኤል ፒ ዋርሶ በበኩላቸው ወይዘሮ አልቫራዶ በኔትወርኩ ውስጥ ባሳለፏቸው ዓመታት አብሯቸው ከሚሰሩት ሰዎች እምነትና አክብሮት ማግኘታቸውን ተናግረው አክለውም ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማገልገል በሚጀምሩበት በዚህ ከፍተኛ ተልእኮ የኢተርናል ወርልድ ቴሌቪዥን ኔትወርክ ሠራተኞች ሙሉ የጸሎትና የማበረታቻ ድጋፍ እንደሚያቀርቡላቸው አረጋግጠዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን ነው። ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጭብጥ ይፋ ማድረጓ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጭብጥ ይፋ ማድረጓ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በነሐሴ 26 2018 ዓመተ ምህረት ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን የመረጡት ርዕስ ይፋ ሆኗል። ቅዱስነታቸው የመረጡት ርዕስ ከትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 የተወሰደ ሲሆን ይህም ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚል እንደሆነ ታውቋል። የቅዱስነታቸው መሪ ጭብጥ ይፋ የሆነው በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት በኩል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በየዓመቱ ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን መሪ ጭብጥ ይሆን ዘንድ በትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 ላይ ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚለውን ጥቅስ መርጠዋል። ጳጳሳዊ ጽሕፈት ቤቱ በመግለጫው የቅዱስነታቸው መልእክት በጦርነትና በአካባቢ መራቆት መካከል ያለውን ግንኙነት የሚያጎላ መሆኑን አስታውቋል። እንዲህ አይነቱ የአካባቢ መራቆት ፍጥረትን የመንከባከብ ግዴታችን መጣሱንና እንዲሁም በመቶ ሚሊዮን የሚቆጠሩ ሰዎች ሕይወት ለረጅም ጊዜ አደጋ መጋለጡን የሚያሳይ እንደሆነ መግለጫው አስታውቋል። ከዚህም በላይ በአሁኑ ወቅት ጦርነት በተፈጥሮ ላይ ያለውን ተጽዕኖ በስፋት አለመገንዘባችን በቂ ተቋማት እንዲፈጠሩ ወይም ግጭቶችን ለመከላከልና አለመግባባቶችን በሰላማዊ መንገድ ለመፍታት የታለሙ ኃላፊነት የሚሰማቸው ውሳኔዎች እንዲሰጡ አላደረገም ሲል አክሏል። መግለጫው በመጨረሻም ነብዩ ኢሳያስ የጦር መሳሪያዎች ወደ ግብርና መሳሪያዎች መለወጥ እንዳለባቸው የሚተነብይበት ክፍል ከአመጽና ከውድመት ይልቅ ለልማትና ዘላቂነት ቅድሚያ መስጠት እንደሚገባ የቀረበ ግልጽ ግብዣ ነው ሲል ደምድሟል።
0: አድማጮቻችን የዛሬው የረቡ የግንቦት 26 2018 ዓ.ም ተመረተለታው ስርጭታችን ዚላ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የግንቦት 26 2018 ዓ.ም ምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የካቶሊክ ዩኒቨርሲቲዎች ተማሪዎችን ወደ ክርስቶስ መምራት አለባቸው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጽብጥ ይፋ ማድረጓ መገለጹን የሚያመለክት ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኤልጊዮርጊስ ከባልደረባይ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሁለተኛው የቫቲካን ጉባኤ ሰነዶች አጠቃላይ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በግንቦት 26 2018 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም በአማርኛው ስለ ቤተክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ የሚያወሳ ሰነድ ነው። በተሰኘው የሃይማኖት ሕግጋት ሰነድ አብይ አርዕስት ላይ ተንተርሰው ሥርዓት መግለጫ ውከላ በተሰኘ ንዑስ አርዕስት ላይ ያተኮረ የጠቅላላ ትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ወደ እናንተ አድማጮቻችን ከማድረሳችን በፊት በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ወደሚሄዱበት መንደር ቀረቡ። እርሱም አልፎ የሚሄድ መሰለ። እነርሱ ግን እኛ ጋር እደር፣ እየመሸ ነው፣ ቀኑም እያለቀ ነውና ሲሉ አጥብቀው ለመኑት። እርሱም ከእነርሱ ጋር ሊያድር ገባ። ከእነርሱም ጋር በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዐይናቸውም ተከፈተና አወቁት፣ እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሳለን ሲያናግረንና መጻሕፍትንም ሲያስረዳን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አስራ አንዱንና ከእነርሱ ጋር የነበሩትንም በአንድነት ተሰብስበው አገኟቸው። እነርሱም ጌታ በእርግጥ ተነስቷል፣ ለስምዖንም ታይቷል ይሉ ነበር። የሉቃስ ወንጌል ምዕራፍ 24 ከቁጥር 28 እስከ 34 ላይ እንደ ተጠቀሰው። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

0: Cari fratelli e sorelle, buongiorno, benvenuti.
1: ውድ ወንድሞቼና እህቶቼ ከሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነው በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም ስለ ቤተክርስቲያን ሥርዓተ አምልኮ ሊቱርጊያ የሚያወሳ ሰነድ ነው። በዚህ ሰነድ ላይ የጀመርነውን የጠቅላላይ ትምህርተ ክርስቶስ አስተምሮ ዛሬ በመቀጠል እንደ ሥርዓት መገለጫ ውከላ ባሉ አንዳንድ የቅዱስ አምልኮ ሥርዓቶች ላይ ለማሰላሰል ቆም ብለን እናሰላስላለን። ሁለተኛው የቫቲካን ጉባኤ ስለ ቤተ ክርስቲያን ሥርዓተ አምልኮ ሊቱርጊያ ንቅናቄ ጠቃሚ ሥራን በመጠቀም በጥንታዊቷ ቤተ ክርስቲያን ንቃተ ሕሊናና በአባቶች ትምህርት ውስጥ በጣም ሕያው እውነት እንደገና እንድናገኝ ረድቶናል። የክርስቲያን ሥርዓተ አምልኮ ሥርዓቶች የቅዱሳት ምስጢራት ውጫዊ መገለጫ የዘፈቀደ ስነ ሥርዓቶች ስብስብ አይደሉም። ነገር ግን መለኮታዊ ስጦታ የሚያደርሰን የቤተ ክርስቲያን አገናኝ ምስጢራት ናቸው። በዚህ ምክንያት የሁለተኛው የቫቲካን ጉባኤ በአምልኮ ሥርዓቶችና በጸሎት አማካኝነት በአምልኮ ሥርዓቶች ውስጥ የሚፈጸመውን ምስጢራዊ እምነት እንድንረዳ ይጋብዘናል። ሥርዓቱ የአምልኮ ሥርዓቱን ቅርጽ ይቀርጻልና በሱ አማካኝነት በሕይወታችን መንፈሳዊ ስሜታዊነትን ይፈጥራል። ይህም በኢየሱስ ክርስቶስ በኩል የእግዚአብሔርን መገኘት እንድናጣጥም ያስችለናል። ይህ የሚሆነው እንግዳ ሆነን ወይም ዝም ብለን ተመልካቾች ሆነን በአምልኮ ሥርዓቱ ባንቀጥልም፣ ነገር ግን በሙሉ ሰውነታችን ወይም አካላችን፣ አእምሮአችንና ልቦናችን በዚህ ውስጥ በተሳተፍነው ውጤት ሊያስገኝልን የሚችለው። በዚህም ምክንያት የእግዚአብሔርን ቃል ለማዳመጥ፣ ለማመስገንና ለማምለክ የወንድማማችነትን መንፈስን ለመካፈልና በቤተ ክርስቲያን ውስጥ ኅብረት ለመፍጠር ተፈጥረናል። በአንድ እምነት የተሳሰርን ባለብዙ ገጽታ ጉባኤ መሆናችንን እንገነዘባለን። ሥርዓቱ በግልጽ በተገለጹ የምልክቶችና የጸሎት ቅድመ ተከተል ውስጥ ያሳትፈናል። ይህም አንዳንድ ጊዜ ከግለሰባዊ ሥራ ተነሳሽነት ዝንባሌያችን ጋር ሊጋጭ ይችላል። አመክንዮው ግን ነጻነትን በጽንሰ ሐሳቦች ውስጥ መጠቀም አይደለም። በተቃራኒው በዜማዎቹ ታላቅ ንጽህና ስነ ሥርዓቱ የጭንቀት እንቅስቃሴን ያቋርጣል፣ ወደ አስፈላጊ ነገር ይመልሰናል። በዚህም ምክንያት በምርታማ ስሌቶችና በሌላ የጊዜና የቦታ ተመክሮ የማይመራ ሌላ የድርጊት ገጽታን እናገኛለን። በአምልኮ ሥርዓቱ ውስጥ የልግስና መክንዮን እናገኛለን። ቆም ብለን ስንመለከት ልብ የሚያድስ ነገር እናገኛለን። መለኮታዊ ጸጋን እንዳለን እንገነዘባለን። መንፈስ ቅዱስ በሚኖርበት ስልተ ምት ውስጥ መኖርን እንማራለን። የአምልኮ ሥርዓቱ ሰዋሰው ከአምልኮ ሥርዓቱ ጋር በሚስማማ ምልክቶችና መገለጫዎች የተሸመነ ነው። በዚህ ውስጥ የሁለተኛው የቫቲካን ጉባኤ እንደሚለው የሰው ልጅ መቀደስ በሚታዩበት ምልክቶች ይገለጻልና ለእያንዳንዳቸው በሚስማማ መንገድ ይከናወናል ይለናል። የካቶሊክ ቤተ ክርስቲያን የትምህርተ ክርስቶስ አስተምሮ የእነዚህን ምልክቶች ዋጋ ይዳስሳል። በፍጥረት ሥራና በሰው ልጅ ባህል ውስጥ ያላቸው ጠቀሜታ በብሉይ ኪዳን ክስተቶች ውስጥ ግልጽ ሆኖ በክርስቶስ ማንነትና ሥራ ሙሉ በሙሉ ይገለጣል ይለናል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ቁጥር 1145 ላይ እንደተገለጸው የውሃ ምልክት ምሳሌያዊ ነው። ከፍጥረት አመጣት እስከ ጎርፍ፣ ከቀይ ባህር መሻገር እስከ ዮርዳኖስ ከክርስቶስ ጎን የሚፈሰውና በሞቱና በትንሣኤ ውስጥ የመጥለቅ የቅዱሳት ምስጢራት ምልክት እስከሆነው ውሃ ድረስ ማለት ነው። ምልክትና መገለጫ ብዙውን ጊዜ በተመሳሳይ መልኩ ጥቅም ላይ የሚውሉ ቃላት ናቸው። እንደ እውነቱ ከሆነ ምልክት ምሳሌያዊ የሚሆነው አንድን ሐሳብ ብቻ ሳይሆን ወደ ሙሉ የትርጉምና የእሴቶች ሥርዓት ለማመልከት ሲችል ብቻ ነው። ስለዚህ ለምሳሌ በተባረከው ውሃ ወይም ጸበል ስንረጭ፣ በጥምቀት ወቅት ስለተቀበልነው ስጦታና በክርስቶስ ውስጥ ላለው አዲስ ሕይወት ያለን ቁርጠኝነት፣ ያለን ግንዛቤ እንደገና ይነቃቃል። በሁለተኛ ደረጃ ምልክቶች በመሠረታዊነት ተግባራዊ ባሕርይ አላቸው። ይህም በመጀመሪያ ደረጃ ተግባራት ናቸው። ቀላልና የተለመዱ እንደ ተንበርክኮ ሰላምታ መስጠት ወይም እንደ እያንዳንዱ ቅዱሳት ምስጢራት አካል ተግባራት ያሉ የበለጠ ተፈላጊዎች ናቸው። ከሁሉም በላይ ምልክቶች ልዩ የሆነ አፈጻጸምና ለውጥ የሚያመጣ ገጽታ አላቸው፣ ወደ ሚያዋህዳቸው ቁሳዊ አካልና ከእነርሱ ጋር ለሚገኙት የሚሆነው ስሜት ይፈጥራሉ። ልብንና አእምሮን የሚነኩና ትክክለኛ የቤተ ክርስቲያን ግንኙነቶችን ያነሳሳሉ። በላቲን ቋንቋ ደዚደሪዮ ደዚደራርቪ በአማርኛው ምኞትና ፍቅየ ነበር በተሰኘው በሐዋርያው መልእክታቸው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በሮማኖ ጋርዲያን የተሰጡትን መግለጫ ሲያስተጋቡ የአምልኮ ስርዓት የመጀመሪያው ተግባር ሰው እንደገና ምልክቶችን የማንበብ ችሎታ እንዲኖረው ማድረግ ነው ሲሉ ተናግረው እንደነበረ ይታወሳል። የአምልኮ ስርዓቶቻችንን ውበት በማዳበርና በእውነተኛ ምስጢራዊነት በመሳተፍ በጥንቃቄና ያለ አድሎ በአምልኮ ስርዓቶች እንድንማር መፍቀድ አለብን። ሕያውና ቅናተኛ የአምልኮ ስርዓት ልምድ ከተገቢው ምስጢራዊ የትምህርተ ክርስቶስ አስተምሮ ጋር አብሮ ከእግዚአብሔር ጋር ለመገናኘት ያለንን ሁሉ ግልጽነት እንደገና ለማንቃት የሚያስችል ምርጡ ምንጭ ነው። ይህም በስጋዊ አምልኮ ውስጥ ሊከሰት የሚችለው ሙሉውን ሰው መንፈስ ነፍስና አካልን በማሳተፍ ብቻ ነው ይለናል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደተገለጸው።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግንቦት 26 2018 ዓ.ም በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ተምረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ዩኒቨርሲቲዎች ተማሪዎችን ወደ ክርስቶስ መምራት አለባቸው ማለታቸው ተገለጸ። የአሜሪካን የካቶሊክ ኮሌጅ ፕሬዝዳንቶችና ካህናት በቫቲካን ተቀብለው ሲያነጋግሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ትምህርት ቤቶች የመማር ፍቅርን ብቻ ሳይሆን ለክርስቶስ እውነት ጥልቅ ፍቅርንም ማዳበር እንዳለባቸው አክለው ገልጸዋል። ይህ ከሌለ ተማሪዎች እውነትን ለመለየትና ሕይወታቸውን በዚሁ መሰረት ለመቅረጽ ብዙም ዝግጁ እንደማይሆኑ አሳስበዋል። የካቶሊክ ትምህርት ቤቶች በተማሪዎች ውስጥ ለእውነት እውነተኛ ፍቅርን እና ምሁራዊ እውነትን ብቻ ሳይሆን ክርስቶስ ራሱ የሆነውን እውነት የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተጠቀሰው እንዲያውቁ ሰዎች እውነትን ለማወቅና ሕይወትን በዚሁ መሰረት ለማላመድ የሚያስፈልገውን ጥረት ለማድረግ ፍቃደኛ እንዲሆኑ ማድረግ ተገቢ ነው ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጠዋት ግንቦት 26 2018 ዓ.ም በሮም እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ትምህርታዊ ጉባኤ ላይ ከዩናይትድ ስቴትስ የተውጣጡ የካቶሊክ ኮሌጅና ዩኒቨርሲቲዎች ማህበር ልዑካን ቡድን ባነጋገሩበት ወቅት ይህንን ነጥብ ገልጸዋል። ቅዱስ አባታችን የካቶሊክ ተቋማት የተጠሩትና የክርስትና ራእይ እያንዳንዱን ስነ ስርዓት እና እያንዳንዱን መስተጋብር የሚሸፍን ሕያው አከባቢ እንዲሆኑ ነው ማለታቸውም ተገልጿል። በዩኒቨርሲቲዎች ፕሬዝዳንቶችና ዳይሬክተሮችን በማበረታታት እንደ እውነተኛ የክርስቶስ ደቀ መዛሙርት የእናንተ እውነተኛ ሕያው ወንጌልን በማስተላለፍ ረገድ በርግጥ ይረዳል። ይህም በአደራ የተሰጧቸውን ሰዎች ጌታን በእውነት እንዲያገኙና እውነት ብቻ ሊሰጥ የሚችለውን አንድነት ያለው ራእይ በካቶሊክ እምነት ውስጥ እንዲያገኙ እንድትረዱ ይጋብዛቸዋል ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳቱ ልባቸው በእውነት ውበትና በእግዚአብሔር በተፈጠረና በክርስቶስ በተዋጀ ሰው ልጅ ግርማ የበለጠ እንዲማረክ ያላቸውን ምኞት ገልጸዋል። ርዕሰ ሊቃነ ጳጳሳቱ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 25 በታተመው ማግኒፊካ ሂውማኒታስ የሰውን ልጅ በአርቲፊሻል ኢንተለጀንስ ዘመን ለመጠበቅ በሚለው ጳጳሳዊ መልእክት መሠረት በዛሬው ዓለም የካቶሊክ ትምህርት ወሳኝ ጠቀሜታን በተመለከተ ለአስተማሪዎቹ ሐሳብ አካፍለዋል። በመጀመሪያ የትምህርት ዓለም በአሁኑ ጊዜ እየጨመረ የመጣው የእውቀት መከፋፈል እየገጠመው መሆኑን አውስተዋል። በአንድ የተወሰነ የጥናት መስክ ባለሙያ የሆኑ ሰዎችን ማግኘት ቀላል ቢሆንም ከነዚህ ግለሰቦች ውስጥ ብዙዎቹ በሕይወታቸው ውስጥ አቅጣጫ ለማግኘት ይታገላሉና ብዙውን ጊዜ የተለያዩ የእውነት ዘርፎች ብቻ ሳይሆን የሕይወት የተለያየ ገጽታዎችና የሰው ልብ ውስጣዊ ምኞት አንድ ለማድረግ የሚያስችል ዓለም አቀፍ የእውነት ራእይ የላቸውም ብለዋል። የካቶሊክ ትምህርት በዚህ ረገድ የሚጫወተው ሚና ልዩ ነው ሲሉ አክለው ገልጸዋል። ቅዱስ አባታችን ወጣት ወንዶችና ሴቶች በኮሌጅና ዩኒቨርሲቲዎች የሚማሩት የተወሰነ ዲግሪ ለማግኘት እንደሆነ ተገንዝበዋል። ብዙውን ጊዜ ወደፊት በሚመጡ የሥራ አመለካከቶች ተነሳስተው ስለዚህ አስተማሪዎች እውነትን መፈለግ መውደድ የሕይወትን ትርጉም ማሰላሰልና የእያንዳንዱን ሰው ክብር መገንዘብ እንዲችሉ የእውቀትን ፍላጎት የመምራት ክቡር ተግባራቸውን እንዲቀጥሉ አበረታተዋል። ርዕሰ ሊቃነ ጳጳሳቱ ይህ ቀላል ሥራ አይደለም ብለው አምነዋል። ነገር ግን ተማሪዎች ለክርስቶስ ለትምህርት ግንኙነታቸውና ሕይወታቸው ለመኖር ያላቸውን ፍቅር እንዲያገኙ መርዳት አስፈላጊ ነው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ የቅርብ ጊዜ የቴክኖሎጂ ግስጋሴዎች ለትምህርት ዓለም በርካታ ተግዳሮቶችን እንዴት እንደሚፈጥሩ አጽንኦት ሰጥተው ተናግረዋል። በዚህ ረገድ የአርቲፊሻል ኢንተለጀንስ በብዛት መጠቀም የተማሪዎችን ሥራ ለመገምገም አስቸጋሪ ያደርገዋል። ይህም አስተማሪዎች እንዲንከባከቧቸው በአደራ የተሰጧቸውን ሰዎች የተቀናጀ የሰው ልጅ እድገት ለማረጋገጥ ዘዴዎቻቸውን በፈጠራ ተግባራት እንዲያስተካክሉ ይጠይቃል። ይህ ለመምህራን የበለጠ ሥራ ቢጠይቅም በዚህ መልኩ ለወደፊት ትውልዶች ትምህርት በልግስና መዋል ንዋይ ፈሰስ ማድረግ ፍቃደኛ መሆን አለብን ብለዋል። ወጣት ወንዶችና ሴቶች በአዳዲስ ቴክኖሎጂዎች አዎንታዊ በሆነ መልኩ መሳተፍ መማር በተመሳሳይ ጊዜ ያስፈልጋል ሲሉ አጽንኦት ሰጥተው የተናገሩ ሲሆን እግዚአብሔር የሰጣቸውን ክህሎቶችና ችሎታዎች የማመዛዘን በጥልቀት የማሰብና ዕውቀትን በትውስታ ላይ የማዋል ችሎታቸውን በማዳበር በዚህም የሚመጣውን ዓለም በኃላፊነት ስሜት እንዲቀርጹ ያዘጋጃቸዋል ብለዋል። ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ አክለው እንደገለጹት ከሆነ አስተማሪዎች የቤተ ክርስቲያኗን የወንጌላዊነት ተልእኮ መወጣታቸውን ሲቀጥሉ፣ ተማሪዎች በቤተ ክርስቲያናችሁ ውስጥ ሁልጊዜ ለቤተ ክርስቲያኗ በአደራ የተሰጠውን ጤናማ አስተምሮ ማግኘት እንደሚችሉ፣ ይህም ለሕይወታቸው ብቻ ሳይሆን ለአገሪቱ የወደፊት ዕጣ ፈንታ እውነተኛና ዘላቂ መሠረት ሆኖ ያገለግላል የሚለውን ተስፋቸውን ከገለጹ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ ፕሬዚደንትና ዋና ሥራ አስፈጻሚ የሆኑትን ማሪያ ሞንሴራት አልቫራዶን የቅድስት መንበር መገናኛ ጽሕፈት ቤት ተጠሪ አድርገው ሾመዋል። ይህም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረ የተሐድሶ ሂደትን የተከተለ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ ፕሬዚደንትና ዋና ሥራ አስፈጻሚ የሆኑትን ማሪያ ሞንሴራት አልቫራዶን ከጥቅምት 22 2019 ዓ.ም ጀምሮ ለቅድስት መንበር መገናኛ ጽሕፈት ቤት ተጠሪ አድርገው ሾመዋል። በሜክሲኮ ሲቲ የተወለዱት አልቫራዶ ከፍሎሪዳ ኢንተርናሽናል ዩኒቨርሲቲና ጆርጅ ዋሽንግተን ዩኒቨርሲቲ የአካደሚ ዲግሪዎችን አግኝተዋል። እንደ ጎርጎሮሳውያኑ ከ2009 እስከ 2023 ድረስ በቤኬት ፋንድ ፎር ሪሊጂየስ ሊበርቲ በተሰኘ ድርጅት ውስጥ የአመራር ቦታዎችን በመያዝ የሃይማኖት ነጻነትን ለመከላከልና ሰብአዊ ክብርን ለማስጠበቅ በተደረጉ ተነሳሽነቶች ውስጥ አገልግለዋል። እንደ ጎርጎሮሳውያኑ ከ2023 ጀምሮ በኢተርናል ወርልድ ቴሌቪዥን ኔትወርክ የመገናኛ ተቋም ውስጥ በቴሌቪዥን፣ በሬዲዮ፣ በህትመት፣ በዲጂታልና በማኅበራዊ ሚዲያዎች በኩል በሰባት ቋንቋዎች የሚዘጋጁ ዓለም አቀፍ መድረኮችን በበላይነትና በዋና ሥራ አስኪያጅነት መርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አልቫራዶን ለቅድስት መንበር መገናኛ ጽሕፈት ቤት በመሾም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረውን የቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶች የተሐድሶ ሂደት ቀጥለዋል። ይህም በካቶሊካዊት ቤተ ክርስቲያን አገልግሎት ውስጥ ለወንድና ሴት ምዕመናን የአመራርና የኃላፊነት ቦታዎች በአደራ መስጠትን የሚያሳይ ሲሆን ወይዘሮ አልቫራዶ የቅድስት መንበር መገናኛ ጽሕፈት ቤት ኃላፊ ሆነው የተሾሙ የመጀመሪያዋ ሴት ምዕመን እንደሆኑ ታውቋል። ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ በቅድስት መንበር ስር በሚገኙ ከፍተኛ ጳጳሳዊ ጽሕፈት ቤቶች ውስጥ በጀመሩት የተሐድሶ መርሃ ግብር መሠረት እንደ ጎርጎሮሳውያኑ በሰኔ 27 2015 ዓ ም የቫቲካን ዜናን፣ የቫቲካን ሬዲዮን፣ የኦብዘርቫቶሬ ሮማኖ ጋዜጣን፣ የቫቲካን ሚዲያዎችን ማለትም የፎቶግራፍ የድምፅና የቪዲዮ አገልግሎቶችን፣ መግለጫ ክፍልን፣ የቫቲካን ማተሚያ ቤትና የፊልም ማህደር ክፍልን በቅድስት መንበር መገናኛ ጽሕፈት ቤት እንዲመሩ ማድረጋቸው ይታወሳል። የቅድስት መንበር መገናኛ ጽሕፈት ቤት ከተጠቀሱት ቴክኖሎጂያዊ ተግባራት በተጨማሪ የቤተ ክርስቲያኒቱን እንቅስቃሴ በመገናኛ መስክ ውስጥ ስነ መለኮታዊና ሐዋርያዊ አገልግሎት ገጽታዎችን የሚያጎለብትና የሚያዳብር እንደሆነ ታውቋል። ወይዘሮ አልቫራዶ ከዚህ በፊት ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በ2018 ዓ ምህረት ከፍተኛ ጳጳሳዊ ጽሕፈት ቤትን እንዲመሩ የሰየሟቸውን የመጀመሪያ ወንድ ምዕመን ዶክተር ፓውሎ ሩፊኒን እንደሚተኩ ታውቋል። ወይዘሮ አልቫራዶ ሹመታቸው ከታወቀ በኋላ በሰጡት መግለጫ ይህ ሹመት ያልጠበቁት ቢሆንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ የሐዋርያዊ አገልግሎት ሥልጣን የተቀበሉበት ወቅት በመሆኑ ላገለግላቸው ልባዊ ፍላጎት አለኝ ብለው ዶክተር ፓውሎ ሩፊኒ ባለፉት ዓመታት ላሳዩት አመራር አመሰግናለሁ፣ በሮምና በየትኛውም ቦታ ኢየሱስ ክርስቶስን ለዓለም ማቅረብን በወዳጅነትና በተስፋ የጽሕፈት ቤቱን አገልግሎት ማጠናከር እንደሚቀጥሉ ይጠብቃለሁ ብለዋል። ዶክተር ፓውሎ ሩፊኒ ለቅድስት መንበር መገናኛ ጽህፈት ቤት ሰራተኞች በላኩት ደብዳቤ ጽህፈት ቤቱ በፍጥነት ከሚለዋወጠው የመገናኛ ዓለም ሳያቋርጥ የመጣጣም ግዴታ እንዳለው ገልጸው እንደ ተቋም ከተመሰረተበት ጊዜ ጀምሮ የሚመራቸው ይህ እንደሆነና አሁንም እንደሚመራቸው ገልጸው በዚህ ሰዓትና በጊዜ ሂደት የሚያድግ የህብረትና የመገናኛ መሳሪያ ሆኖ መገኘት እንደሚገባ አሳስበዋል። ከወይዘሮ ሞንሴራት አልቫራዶ ጋር በሚገባ እንደሚተዋውቁ የገለጹት ዶክተር ፓውሎ ሩፊኒ በቤተ ክርስቲያን ውስጥ አንድ በሚያደርጋቸው በህብረት መንፈስ ተቀራርበው እንደሚሰሩ ተናግረው በርካታ ቁጥር ላላቸው የጽህፈት ቤቱ ሰራተኞችን ባስተላለፉት መልእክት ባለፉት 8 ዓመታት አብረው ላደረጉት ጉዞ አመስግነው የቅድስት መንበር መገናኛ ጽህፈት ቤት ርዕሰ ሊቃነ ጳጳሳትን በአንድነትና በግልጽነት መንፈስ የማገልገል ተልእኮ እያደገ እንዲሄድ ለመርዳት በሚቀጥሉት ወራት ውስጥ ቀስ በቀስ ሽግግር ማድረግ መጀመራቸውን አስረድተዋል። በኢተርናል ወርልድ ቴሌቪዥን ኔትወርክ የመገናኛ ተቋም ውስጥ የቦርድ ሊቀመንበርና ዋና ስራ አስኪያጅ የሆኑት አቶ ሚካኤል ፒ ዋርሶ በበኩላቸው ወይዘሮ አልቫራዶ በኔትወርኩ ውስጥ ባሳለፏቸው ዓመታት አብሯቸው ከሚሰሩት ሰዎች እምነትና አክብሮት ማግኘታቸውን ተናግረው አክለውም ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማገልገል በሚጀምሩበት በዚህ ከፍተኛ ተልእኮ የኢተርናል ወርልድ ቴሌቪዥን ኔትወርክ ሰራተኞች ሙሉ የጸሎትና የማበረታቻ ድጋፍ እንደሚያቀርቡላቸው አረጋግጠዋል።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን ነው። ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጭብጥ ይፋ ማድረጓ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጭብጥ ይፋ ማድረጓ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በነሐሴ 26 2018 ዓ.ም ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን የመረጡት ርዕስ ይፋ ሆኗል። ቅዱስነታቸው የመረጡት ርዕስ ከትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 የተወሰደ ሲሆን ይህም ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚል እንደሆነ ታውቋል። የቅዱስነታቸው መሪ ጭብጥ ይፋ የሆነው በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት በኩል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በየዓመቱ ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን መሪ ጭብጥ ይሆን ዘንድ በትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 ላይ ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚለውን ጥቅስ መርጠዋል። ጳጳሳዊ ጽሕፈት ቤቱ በመግለጫው የቅዱስነታቸው መልእክት በጦርነትና በአካባቢ መራቆት መካከል ያለውን ግንኙነት የሚያጎላ መሆኑን አስታውቋል። እንዲህ አይነቱ የአካባቢ መራቆት ፍጥረትን የመንከባከብ ግዴታችን መጣሱንና እንዲሁም በመቶ ሚሊዮን የሚቆጠሩ ሰዎች ሕይወት ለረጅም ጊዜ አደጋ መጋለጡን የሚያሳይ እንደሆነ መግለጫው አስታውቋል። ከዚህም በላይ በአሁኑ ወቅት ጦርነት በተፈጥሮ ላይ ያለውን ተጽዕኖ በስፋት አለመገንዘባችን በቂ ተቋማት እንዲፈጠሩ ወይም ግጭቶችን ለመከላከልና አለመግባባቶችን በሰላማዊ መንገድ ለመፍታት የታለሙ ኃላፊነት የሚሰማቸው ውሳኔዎች እንዲሰጡ አላደረገም ሲል አክሏል። መግለጫው በመጨረሻም ነቢዩ ኢሳይያስ የጦር መሳሪያዎች ወደ ግብርና መሳሪያዎች መለወጥ እንዳለባቸው የሚተነብይበት ክፍል ከአመፅና ከውድመት ይልቅ ለልማትና ዘላቂነት ቅድሚያ መስጠት እንደሚገባ የቀረበ ግልጽ ግብዣ ነው ሲል ደምድሟል።
0: አድማጮቻችን የዛሬው የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።